0: አሰላሙ አለይኩም ናይሳ ከኒት ሚዲያ ከርካላው ኒውስ ስቱዲዮ እንደባራ ለቸርካ ከነ ጉጀና ከርካል ለግተና በርገሙ ነው ዘንድ ስለሚድንም እንገቻና ራሰ የና ሂሊገራ ከአራካ ጋዱኪ ያገራካ ያሙ አላህ ረንከርዳው ጀምሩ
1: ወዶሮ ለላ ገርንጂኪ
0: አላህ ረንከርዳው ጀው ከራሊ ፒሪድ የቢያራ ከማንዶ ይን ከማን ያቻለ ረንጋ ዳሳቢሶ መካረኩ ከመተና በርገሙ ነው ዘንድ ከሚዮ ከላው ደካቢነ ቴክኒክ ያተን የምኖ ካዘር ከመተና በርገሙ ነው ዘንድ ዮም ቻላን ሚዮኪ ሚቻላ ቾክ በጋብሪኤል ዮሐብራን ግቴንጊ ቸርካ ሀሊሚ አደም ኡስማን አወሬ እንግሪጂ ዳንቲን ገም ቻላን ገደሙ ነው ገቻን ጋጅምታ ሮጂ ሉንጋችን ሚክሮ ገፒ አበርገሙ ነው ጉሶ እንደ ተለመደንም ይወ ቼንጋ ጓያ ኢብራሂም ማማት ሞሚ ገፒ ገሉ ገም ኮምበልገ ነው ካቢን ቴክኒክ ኢንተርኑ ነው ካሰረው አዶ ሙቆይ ሙኖራይ